0: ሕቡና መተንስየት መርሓባብኩም ይባሓልፋ ዲብዲግምና ነቢ ኣርምያ ዲበለት ሃጋና ነቢ ኣርምያ እግል ሸዕብ እስራኤል ላሓዘረዮም ወትርኢ ገበይ ረቢ ግል ኣቕብሎ ውግሊ ተወቡ ወረቢለ ኸለቀዮም እግል ስምዖ ውትኣግብዊ ግሊ ይጊሶ ወመነ ገበይ ኣባዳ ግል ኣቕብሎ ይገብአት መንገቢ ዲብ ማእሰር ግሊ ትከረቡኩምቱ ወበለዶም ዲብ እስትዕማር ግሊ ኢተኩምቱ ወዴሽ ናይ ባቢልይን ግሊ ኣስተዕምሮም ኩምቱ እንረአዮም ህቶም ላኪን በደል ነቢ ናይ ረቢ ሰምዖ ነቢ ናይ ሓሰት ሰምዓው ወእግልህ ግያሁ ኣባዋ ወብላ ለነቦት ለናዩ ተሓቃቐት ዲቦም ወዲብ ማእሰር ከረው ወምድሮማ ዲብ ሓንቲ ባቢልይን ኣእቴት ወለባቢልይን ክምራዶም ወደውቶም ወብዙሕ ኣዛበረእዎም ወቃተለምኖም ወእስረዎም እግ 7 ሰነት ሓንቲ እስትዕማር ናይ ባቢልይን ነብሮ ክእትል ወቅት ሊ ሸዓብ እስራኤል እኪት እንድልርአ ወገበይ ረቢ ምነላዕለዋጠ ሸዓብ እብትዕስሊ ተቐብል ምሽክለት ዲበለ ትከረ ሸዓብ ክምቱ ለርእየና ወብላ ሸዓብ እስራኤል እግል 7 ሰነት ሓንቲ ባቢልይን ላእታ ኣስካ ሃይከለ ናይ ዕባደቶም ከም ይዓላ ለወደው ወኩሉ ለገብአት ሓጥም ለወዳ መምለከት ናይ ባቢልይን ሓንቲ እስትዕማሮም እንደወደቦም ክምራዶም ወድም ድብ ላዓብለው ላኪን እትል ረቢ እንዳኣበዮም እንደይገቢእ ምና ኣግብሉ ምና ገበይ ልእኪት እተገበየ ድሓን ግላ ኣቅብሎ ወላ ገበይ ረቢ ላሓዝ የግሎም ዲበ ግላ ኣቅብሎ ላሓዝዮም ላዓላ ካብ ሸሪዓት ረቢ ግሊ ትመርሖ ወረቢ ግሊ ትከበቶ ውህትለልብሎም ተገሎ ስምዖ ሰበጢ ቀድረው ረቢ ላዓቀቦም ዓላ ላኪን እሊ ኩሉ እንደወዲ ረቢ ዋዕድ ዩ ትራስዓ
1: ኣላሕ ግንርከብ ወመናብራትና ክደፍዎ ጣምጣም እግል ትርከብ ኣላሕ ግንርከብ ወመናብራትና ክደፍዎ ጣምጣም እግል ትርከብ